ባይን ሁሉ ባንቺ ያዘን አፈሰስኩ በዚህ ዓለም መፈጠሬን አማረርኩ ባይ ፈሶ አልፎልኛል ያንቺን ባገኝ ይቀጥላል